0: ቀዲም ፈቲው ፈስከዲ ትሪስ ሚኒት አሶምንቴ ገንዶኒ ትብህራ አቼ ጋዶ
1: አልጎነመንገ ፕሮግራም ተ ሀምጂፋ ዋጎቱን ደንገነስቴኒ ኪሪት ቁርአን ግ ዲበ ተርጀማ ኪሪት ቁርአን ግ ዲበ ተርጀማ ሚድገነስቴኒ ሱራቱ ቃሃ ትሪስ አብነ አያቱን ፈሻያገን እሱራቱ ገ አድዲህ ፈስበነ አያቱ ገ ኒያላ ተርጀማ ቢዳል ዱፋፋኒ ዶክተር መሐመድ ሐኒፍ
2: بسم الله الرحمن الرحيم
3: رحمن وانت رحيم وانت الله جي اسم فلم فشاغنمه